0: ኦንላይን ላይብራሪ ሆናል ሞባይል ዝብያኽኒ ኮምፒውተር ዝብያኽኒ ይቀርቦታል አዘ ከተዞን ወዲዳሽ ወልዳይ ሲ መድረሳ ሃሩም ወልሃሩም ጋር ቢገበል ነው ሆዲ ምን ሐለይ ፈተና ሆዲ ወልዲ ምን ፈተና ሐለዛ ነው ጋር ሞባይል ዝብቃል ማዘ ከተዞ ወልዲ ለቲጆ ዶክመንታ መቴበሪ ነው ኡስታዝ ጋር ቢ እንታን ዘዙ ምን ፈተና ይተከሰት ይውቃል
1: ዲጂታል ካነ ባይ
0: ዲጂታል ይናሻና አዘ አቦረነ ባህል ሲስቲ ኮሚኒቲ መድረሳ ለኢንተርናሽ ያ ሁኩማ ነው ያሻ ለዛሪንታ ናሽ ኮሚኒቲ መድረሳ ላይ ፎከስ ወሽ ቢሐታን አፍደን መድረሳ ኮንታይ ሸክ ወከር መድረሳ ሲስታይ ቢ መድረሳ ዘለባይ ዳ ኢዲ መድረሳ ሲስቲ ዘው ኒግል አዞ ቢ ኒግል ባነማ ያ ሁዲ ራይሶ ሲደንዴዩ ቦርድ ወለሰነና ላኪን ያው ኢምታሃን ወስ በልበላሽ ቢ ቢዚ እንታዩማ ኮብሬ ኮተልፋዋ ስራ ዳታ ይነ ኢንሻአላህ ቆራረ ይዘን ተበልደዩ አድን ከክለብ አቁማን ታዩም ግድር ድላጋን ግድር ሻዲ ዘዩቃማ ያው ወቀዙም ጥመታ አዞ አንዳሽ ፈለኩ ይትከተልማ ከምዚና ዲገር ድነካጆ ሙስሊት
1: ኢ ኦርኮሶ መኻዩ ዘኹሳ ሐረባድር ሙነዘማ ሐለኻ አዋቻሽ ላይ በቁርአን ጋይች ላይ በመድረሳች ላይ በመስጊዳች ላይ በደልግዛል ሙነዘማ ሐል ይ ባህ ጆይንት ሙሽማ ግልጋና ከለታሽ ሁመድ ለገረብ ደለ ኸዘ ይሰቆሽ ያቻሉ
0: ከዚ በጂ ሐለና ኦርኮሶም ያው ራኢስኮ
1: ማ ገሲ ዘይዳን ዳሎ
0: ገሲ ዘይዳን ማህመድ ሰራኢስ ነ ማህመድ ሰይትራኑ መስተመደለክ ቲ ሳ ሐደቤ ጆይንት ልመደለክ ግስማኑ ሐለና ያው ኢንሻአላህ ኦፊሻላይዝ ነው ሻህ ነበር እንዳው ማ ካፋት ወጥቶ መጣዋ ለሰዘ ይቆጥቶ ጉዞ ካላይ ቆረቤ አዛጅ ወሆ መሰረነ ማይ ቀዳጅ ባ ሐራሪ አማነ ፋውንዴሽን ይደረሻው ዲላገዙ ምንው ቀጥ ነበር እንዴ ምጤ መጣዋ ይሄ ዘዩ ቀየሉ ኡምረዚ ግዲር ሳዋይስ ነው ወጥቶ ቢቤ ወጥቂሽ ይኩል ዋይስ ይላላሽ አላሁ ኸይራስ ይክተብሉ ያዛጅ ባሁ ሳህ ዲላጋሽ መሰንደል ጋዛና አሽል ማ ሙሉ ቢያخذ ዲላጋሽ ብትለግ ያዛጅ ባሁ ይዘብነ መሐና ለሰ ዚቂቀል ኩክዱዞ ይሙቲ መታው الناس ቢቃቂን አድኛ ደረጃ ቢደለግ ዛላሽ ንጃሽ ሐል አፍሪካ አድኛ አለ ፎኮፍ ሊግ ጋር አይሰለስ አዛክ ሆን ሆኖ በስፈጂ ሻጅ ፕሮሚስ ተወለይነማ ያው ሹትዋል ፖይንት ከረና አዞ አሚ ዘነበል ኦር ኩቱዞ ማባድር ማፈጂ መድለግ ዝማን ሐለና አፋጭ ተፈሳ
1: ان شاء الله دايب يخن خري ما دلغان لدان امنت حالنا اوركوسوم اخذ تيغلو كشكشتاج حالو اي محمد سلسله هذا بيزو اي غوي فابريكا امتاج لي زي مش بنا سوم مستبي شرت زوبي ضروره شوم بورد بي اواش اي سنيو سوم زيو مبلن غرب دلي زالو شاج حالو ميو مغوز التانو مكسس درجه بي كسي تيغلو بي كيف حالما كحاجه سي هي ومقدتي جو فوكسو
2: ቆራናቦ አነ ልበ ይ ይሱም በአህድ አላሁ ይትራምላዋ አብማህ ዲባዮማ ይ አውባት ጀማአና ረብማህ ዲባዮማ ማንጋር ይብ ስፋፋን ዘራቢንታ አቡሙ ኩትዌ ይልዳል ቀጠቃ አሉ ወጅ ሳሳ መትቆላል ሐኪም ሉማ ይ አዋኪም ክላ ኩትዌ አው ሐኪም መሻ ሶፍ ቢራ ሙክቱ ይአዋጀ ሙክቱ ሰምላና ይልናራ አንአዙአቲ ስሙቲ ናራ
1: ማን
2: በሰመጂ ናሩ ወላሂ አኸዋዲሽ አኸመዴ ጀዞ ሁሉንዳ ያው ይልስ አልመስሪው ማይቲ ድገባሚው ይልስ አልመስራባጃል ሳሃ ኸይ ሁሉሽ እንዳ መኽናም ዛልባንዳ ኻ ኸጣን የበም ልኾ ዘኻነ ህግ የበ ጎርጊስ ስላት በዛጁ መኸልካጁ ማርብ ያሽ ባሉ ሺዶ እንዶ እንዳም ተዋፈቀሉ ሁሉም ጽም ዝነባይ ሊጥበል እናቾ ዘጭ አጥቲ ጎርጊስ ፈርመን ዘላሃዱ እናይዛቶ ሐኪም ሶፊ ቢራ ሐኪም ስታውት ሐር ቢራ ሐር ለቢራ ናለ ሁሉም ምትኸጄ ሜሉም ሚያሚ ሸና ሜሉ አይ ሰአም አኻ ሁሉም ሐረባድር ዘይገለው በ አይ ትኸሹ ዘ ኾሺ በሚጠቁ በአላ ሙሉ አገሳ ራዲንታም
0: ዋጅብ
2: ዝምበላ
0: እዩ ራዲ ሙቲመታ ዋጅብ ዞንታ
2: ዋጅብ ዞንታ
0: ሀገይሰ ሙቲመታ ዋ ስላም ጀሚኩንዱ ወርኩቱቱም ገይ ቢነብርዛል ገይ ኡሳን ዋጅብ ዞንታ ባይ ሐታይ ሱምዞም ኻነግራ ብራንድን አስጠዞም ኻነግራ ሐዲነ ዞም እናሽ ባዘይመክ እንደበል እንዳ ኢላይ እዩ ፍስም መጥጫጫ ሐዛል በነበል እንዳ ሐፈይ ከዲገሩ ለሐትኩ ሀገይሰም ኻና አላይዞም ኻና ንትኺሳል አይ ወክቲ ኩሉ ቤም ንትኺሳል አይ ኩሉ ቤም ከምዝናም ይሺ ወናውጥ ሐል በነበል እንዳ